ለልበኝ ወንጌል ለልበኝ ወንጌል ባስማ አንተ ፋርዶ ንተኩ ጀምልን ጃንታ የብኩ ደክለ ፋማ ሞር አንተ ረባለኩ ለልበሶ